ግን ማስኒም ከችሩላ ጫክላል ማስኒም ከችሩላ ጫክል ማስኒም ከችሩ ጭኹኒል ጫለክ ልጆቹላክ ሰላቱም ባኖስላል ማቼን አሪ ትረቀ አሜን ማቼን ሽክበናክ este shikwah in minister sigles makash shikke inkane kinratinali pastor inkane keshke baya